የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ትህትና እንጋብዛችኋለን። ከባልደረባዬ መብራት ወለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ አዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ክፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካኝነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው። የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኀጢአት ካሳ። ባልንጀራንን ብዙ ኀጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል፣ ቀለል ያለ ፍርድ ይህን ያህል ይጠይቃል።
ነገር

ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል ይጎዳዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየት ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሰራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመስራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ ያለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሰራው ኃጢአት ክብደትና ባህሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምህረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምዕመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት። ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም።
ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ውራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ዮሐንስ ራእይ ምዕራፍ 22 ቁጥር 15 በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርተ ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጣዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24 የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን።
ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቀራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖረው ዘንድ የተሰጡ ሲሆኑ፣ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው። በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ፣ እንዲሁም የቅዱሳን ሁሉ ጸሎቶች፣ መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚህ አኳኋን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካይነት ከእግዚአብሔር ስርየተ ኃጢአት ማግኘት። ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካይነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምእመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም። እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት፣ ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር፣ የተሰጡትን ቅጣት መቀበል፣ የካህኑ ፍትሐት መስጠት፣ የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓተ አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካይነት ይቅርታ ያደረገለት፣ መሪር እንባ ያነባውን ጴጥሮስን ይቅር ያለ፣ በእንባዋ እግሩን ያጠበችውን ዜማዊት፣ ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካይነት በዚህና በመጪው ሕይወት ይቅር ይበላችሁ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘለዓለምም እርሱ የተቀደሰ ይሁን፣ አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረገልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን፣ በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕርይ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕርይው ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምእመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ ሁኔታዎች መኖር አለመኖራቸውን የሚወስነው የሰበካው ጳጳስ ነው። በታላላቅ በዓላት ወይም መንፈሳዊ ጉዞዎች ወቅት የሚሆን ታላቅ የምእመናን ጉባኤ እንዲህ ግድ ከሚል ሁኔታ የሚደመር አይደለም። አካላዊ ወይም ሥነ ምግባራዊ ሳንካ ከዚህ አይነቱ ኑዛዜ የሚያግዳቸው ካልሆነ በቀር ግላዊ የተሟላ ኑዛዜና ስርየት ምእመናን ከእግዚአብሔርና ከቤተ ክርስቲያን ጋር ራሳቸውን የሚያስታርቁበት ብቸኛው የተለመደ መንገድ ነው። ለዚህ መሠረታዊ ምክንያቶች አሉ። በእያንዳንዱ ምስጢር ውስጥ ክርስቶስ ይሠራል። እያንዳንዱንም ኃጢአተኛ ልጄ ሆይ ኃጢአትህ ተሰረየችልህ፣ የማርቆስ ወንጌል ምዕራፍ 2 ቁጥር 5። እርሱ እንዲያድናቸው የሚፈልጉትን ሕሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ኅብረት ጋር መልሶ ይቀላቅላቸዋል።
በዚህ መከወን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮስ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ሆነው መብራቱ ለጊዮርጊስ ከባልደረባይ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው ፍቅር በቤተሰብ ውስጥ በሚል ርዕስ በ2000 ዓመተ ምህረት ለጳጳሳት ለካህናትና ለዲያቆናት እንዲሁም ለመነኮሳት ለክርስቲያን ባለትዳሮችና ለምእመናን በሙሉ ይፋ ያደረጉት የድኅረ ሲኖዶስ ሐዋርያዊ ምክረ ሐሳብ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው የድኅረ ሲኖዶስ ማኅበራዊ ምክረ ሐሳብ ይፋ የሆነበትን 10ኛ ዓመት አስመልክተው በመስከረም 27 2019 ዓ ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ውስጥ እየተካሄደ በሚገኘው ስብሰባ ይህንን የቀድሞ የርዕሰ ሊቃነ ጳጳሳት ፍራንቺስኮን ሐዋርያዊ ምክረ ሐሳብ አስመልክተው ባደረጉት ንግግር ሐዋርያዊ መልእክቱ ይፋ ከሆነበት ጊዜ አንስቶ ባሉት 10 ዓመታት ውስጥ በአጥቢያ አብያተ ክርስቲያናት የታዩትን ክስተቶችና ተሞክሮች እንዲያካፍሉ ከመላው ዓለም የተውጣጡ ጳጳሳትን ያበረታታሉ። እንዲሁም ዛሬ ቤተሰቦች የሚያጋጥሟቸውን ጥያቄዎችና ተግዳሮቶች በድፍረት እንዲጋፈጡ አሳስበዋል። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቤተሰብ ውስጥ ሊኖር ስለሚገባው ፍቅር በሚገልጸው በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ ከታተመ ከ10 ዓመታት በኋላ ቤተ ክርስቲያኒቱ ዛሬ በሚያጋጥሟቸው ችግሮችና ደካማ ጉድለቶች ቤተሰቦችን ለማጀብ ቃሏን እንድታድስ ከዚህ ሰነድ የተገኘውን ፍሬ ሐሳብ ለማካፈል ጊዜው አሁን ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጥቅምት 27 2019 ተምረት መናገራቸው ተገልጿል። ካቢያተ ክርስቲያናቹ በመትመጡበት ጊዜ ታሪኮችን እና ከተለያዩ የባህል አውዶች በእነዚህ 10 አመታት ውስጥ ያለው የጋራ ትርክት ቀስ በቀስ መልክ ሊይዝ እንደሚችል ተስፋ አድርጋለሁ። ይህም በደስታና በተስፋ የተሞላ ነው። ይህም የሚቀሩትን ፈተናዎችና ችግሮች በቅንነት እንድንጋፈጥ ያስችለናል ሲሉ ለስብሰባው የመክፈቻ ንግግር ቅዱስነታቸው አድርገዋል። እንደ አውሮፓውያኑ የቀን አቆጣጠር መጋቢት 19 ቀን 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ 10ኛ ዓመት በዓልን ምክንያት በማድረግ ከምስራቃዊ አብያተ ክርስቲያናት መሪዎችና ከጳጳሳት ጉባኤ ፕሬዝደንቶች ጋር በቫቲካን ተወያይተዋል። ዝግጅቱ የተካሄደ የሚገኘው በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ ሲሆን ከመስከረም 27 እስከ ጥቅምት 4 2019 ዓ.ም ድረስ እንደሚቀጥል ተገልጿል። የምልዓተ ጉባኤው የቡድን ሥራ የጸሎት ጊዜ እና ሌሎች ዝግጅቶችን ያካትታል። ዝግጅቱ የሚጠናቀቀው በሊቀ ጳጳስ ሊዮ 14ኛ በሚመሩት መስዋዕተ ቅዳሴ ሥነ ሥርዓት ሲሆን በእነዚህ ቀናት ስለታየው ማጠቃለያም ዘገባ ይቀርባል። ርዕሰ ሊቃነ ጳጳሳት ሊዮ ቀደምት መሪዎችና ቤተ ክርስቲያን በቤተሰብና በጋብቻ አስፈላጊነት ላይ በማተኮር በሁለተኛው የቫቲካን ጉባኤ በተጠቀሰው መንገድ ላይ ቀጥለዋል ብለዋል። የሁለተኛው የቫቲካን ጉባኤ አባቶች የጋብቻና የቤተሰብ ክብር በላቲን ቋንቋ Gaudium et Spes በአማርኛው ፍቅርና ተስፋ በተሰኘው ሐዋርያዊ ሕገ ቀኖና ውስጥ በዘመናዊ ዓለም ያለውን ቤተክርስቲያን ላይ ሲያስተነትኑ የቤተሰብ ሕይወት በሰዎች መካከል ሰላምን የማስፈን ሥራን ጨምሮ በዘመናችን ላሉ ታላላቅ የባህል ኢኮኖሚያዊ ማህበራዊና ፖለቲካዊ ጥያቄዎች የመግባት ልዩ እድል የሚሰጥ መሆኑን ተገንዘበዋል ብለዋል። የነዚህ ጥያቄዎች እርስ በርስ መደጋገፍ ዛሬ ይበልጥ ግልጽ ሆኗል ሲሉም አክለው ገልጸዋል። ቤተሰብ ቁልፍ ነገር ሆኖ ሲቀጥል አከባቢያዊና ዓለም አቀፋዊ አንድ ላይ የሚያገናኝ በክርስቶስ ውስጥ ሁለንተናው ወንድማማችነትን ፍለጋ በመምራት በስብሰባው ላይ የተሰበሰቡት ትልቅ ኃላፊነት እንዳለባቸው ጳጳሱ አስረድተዋል። ቤተ ክርስቲያኗ በቤተሰባዊና በጋብቻ ዙሪያ በተራመደችበት በዚህ መንገድ አሞሪስ ላይቲሲያ ጠቃሚ መድረክ አሳይቷል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ገልጸዋል። በዚህ ሰነድ ምክንያት ባለፉት 10 ዓመታት በአጥቢያ አብያተ ክርስቲያናት ውስጥ የተነሱት ታሪኮች፣ ፍሬዎችና ጥያቄዎች የተሰበሰቡ ሁሉ እንዲካፈሉ አሳስበዋል። ለዚህ ስብሰባ እንደ አውሮፓውያኑ የቀን አቆጣጠር በመጋቢት 19 2026 ዓ.ም ምረት ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ በርግጥ ቤተ ክርስቲያን የምድር ጨው ልትሆን የምትችልባቸው ቦታዎችና ሁኔታዎች እንዳሉ በምእመናንና በተለይም

ግን ክርስቶስ በእነዚህ ዓመታት ውስጥ ቤተ ክርስቲያኑን ሲያስተምር የኖረውን ነገር በጥልቀት እንድንገነዘብ ይረዳናል ሲሉ ርዕሰ ሊቃነ ጳጳሳቱ አሳስበዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ እንደ መጋቢዎች የተሰበሰቡ ሰዎች የእግዚአብሔርን ለትዳርና ለቤተሰብ ያለውን እቅድ ውበትና ለፍቅርና ርኅራዬ ጥሪውን የማወጅ ኃላፊነት አለባቸው ሲሉ አስምረውበታል። ይህ ማለት ሰዎችን በሕይወታቸው ማጀብ ብቻ ሳይሆን ማዳመጥም ጭምር እንደሆነ አስረድተዋል። የእግዚአብሔር ሕዝብ ጥበብ በሁሉም ቤተሰቦች ውስጥ በችግር በብቸኝነትና አንዳንዴም ውድቀት የሚታይባቸውን ሁኔታዎች ጨምሮ ሁሉንም ቤተሰቦች በሚያበራው የጋራ እምነት ወደ እኛ ይደርሳል ሲሉ የተናገሩት ቅዱስነታቸው ከቤተሰብ ብዙ መማር እንደሚቻልም ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በድፍረት ልንጋፈጣቸው ይገባል በሚሉ በርካታ ጥያቄዎች ላይ አስተንትኖ አድርገዋል። ለምሳሌ በጾታና በቅርበት በሚኖሩበት መንገድና በክርስቲያናዊ የጋብቻ ራእይ መካከል ያለው ርቀት ላይ ንግግር ያደረጉ ሲሆን ወጣቶች ፍቅርን፣ ታማኝነትንና ንብረትን መመኘታቸውን ቀጥለዋል። ነገር ግን ብዙዎች እንደዚህ አይነት የፍቅር ራይ በራሳቸው ሕይወት ውስጥ እንዴት ሊቀረጽ እንደሚችል ለመቀበል ወይም የዕድሜ ልክ ቁርጠኝነት የሚፈልጉትን ለመድረስ ቅድመ ሁኔታ ነው ብለው ማመን ይከብዳቸዋል ሲሉ ጳጳሱ አስረድተዋል። የኢኮኖሚ አለመረጋጋት፣ ፍልሰት፣ ብጥብጥ፣ ብቸኝነትና ሌሎች የስሜት ተጋላጭነት አይነቶች ሰዎች የሚያደርጉትን ምርጫ እንዲሁም ለወደፊቱ ኑሯቸው ሊያሳስቧቸው የሚችሏቸውን አማራጮች ይቀርጻሉ ያሉት ቅዱስነታቸው በዚህ ረገድ ሊታዩና ሊመለሱ የሚገባቸውን ተከታታይ ጥያቄዎችን አቅርበዋል። ለምሳሌ ሰዎች ከነዚህ ባህላዊ ለውጦች በስተጀርባ በእርግጥ ምን እየፈለጉ ነው? ደስታቸውና ተስፋቸው እንዲሁም አዘናቸውና ጭንቀታቸው ምን ያሳያሉ? ወይም የሐዋርያዊ እረኝነት አገልግሎት ቋንቋችንና ተግባራችን የትኛው ላይ መንገድ በመክፈት ረገድ ውጤታማ ናቸው? የትኛው ላይስ የሰዎችን ልብ በመንካት ወይም መልካም ለማድረግ በሚያደርጉት ጥረት መደገፍ ረገድ ይታወቃሉ ወይ ሲሉ ቅዱስነታቸው ጥያቄ አንስተዋል። ርዕሰ ሊቃነ ጳጳሳቱ ትኩረት ሊደረግበት የሚገባ ጠቃሚ ጉዳይ ተጋላጭነት መሆኑን ጠቁመዋል። ምክንያቱም ይህ ጉዳይ የሰዎችን ሕይወት እንዲሁም ከእግዚአብሔርና ከቤተሰባችን ጋር ያላቸውን ግንኙነት በከፍተኛ ሁኔታ ስለሚቀርጽ ነው ያሉ ሲሆን የተጋላጭነት ተሞክሮ ሕይወት ከተጠበቀው ወይም ከተመኘነው ነገር ጋር በማይጣጣምበት ጊዜ እርስ በርስ መተሳሰር እንችላለን ወይ? እንዲሁም ውስንነቶች፣ ቁስሎችና ግልጽ ውድቀቶች በሚታዩባቸው ሁኔታዎች እንኳን የእግዚአብሔርን ጸጋ ሥራ መለየት እንችላለን ወይ የሚል ጥያቄዎችን ያስነሳል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ተጋላጭነት ለሰው ልጅ ተፈጥሮ ሆነ ለቤተ ክርስቲያን ሕይወት የተለመደ በመሆኑ ቤተሰቦች ለሁሉም ሰው ሊያስተምሩ የሚችሉት ነገር እንዳለ አስገንዝበዋል። የእግዚአብሔርን ፍቃድ ለመፈጸም ጸጋ፣ ይቅርታና አዲስ ጅምር ያስፈልገናል። እንዲሁም ታማኝነት ራሱ የምንቀበለው ጸጋና ብዙውን ጊዜ በፈተናዎች ውስጥ ያለፈ ቀስ በቀስ የሚታደስ መንገድ መሆኑን እንማራለን ብለዋል። በዚህ ረገድ ቤተ ክርስቲያን እርስ በርስ ለመደጋገፍ እንድንችል ልታሰላስልባቸው የሚገቡ ሌሎች ተከታታይ ጥያቄዎችን አንስተዋል። ታዲያ ሰዎች እጅግ በተጋለጡበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ? ማኅበረሰባችን አሁንም ቢሆን ቦታ፣ ኃላፊነትና የሚያበረክቱ ስጦታ እንዳላቸው እንዲረዱ ይረዷቸዋልን? የምናውጃት እውነት በረኝነት አገልግሎታችን ትዕግሥት፣ ቅርበትና ምሕረት አማካኝነት ሊታይ ይችላልን? ስለ ቤተሰብ የሚነገረውን የወንጌል ትምህርት ሙሉነት ለእነሱ እንዴት ማወጅ እንችላለን? እርስ በርስና በመንፈስ ቅዱስ ማዳመጥ እንዴት ልንማር እንችላለን? የሚሉትን ጥያቄዎች ቅዱስነታቸው አንስተዋል። ርዕሰ ሊቃነ ጳጳሳቱ ተሳታፊዎች ለእነዚህ ጥያቄዎች ሙሉ ትኩረት እንዲሰጡ ጥሪ አቅርበዋል። ይህም የሚሆነው የክርስቶስ የማዳን ጸጋ ዛሬ ለቤተሰባችን በተለይም በድክመታቸውና በጽናታቸው በተስፋቸውና በተስፋ መቁረጣቸው እንዲሁም በአንድነት የመኖር ናፍቆታቸውንና የሕይወትን ትርጉም በመፈለግ ሂደት ውስጥ እንዴት ሊደረስላቸው እንደሚችል ለመርዳት ሲባል ፈታኝ በሆኑ ሁኔታዎችም ውስጥ እንኳን መንፈስ ቅዱስ እንዲያዳምጡ በማድረግ ልናግዛቸው ይገባል ብለዋል። በዚህ መንገድ
ቤተ ክርስቲያን ወንጌልን የምታበስርባቸው አዳዲስ መንገዶችን ማግኘት እንደምትችል ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን እንዲሁም የተለያዩ ሁኔታዎች ለመላው ቤተ ክርስቲያን ጥልቅ ግንዛቤ

0: ቢን ለማግኘት ወይም ለማስተዋል እንደ ስጦታ ሊሆኑ እንደሚችሉ ተቆማል። በተጨማሪም በእነዚህ ቀናት ውስጥ ጥንቃቄና ምስጢራዊነት እንዲጠበቅ ጠይቀዋል። እርስ በርስ መደማመጥ የሰማነውን ነገር በውስጣችን እንዲያስተጋባ መፍቀድና ለመንፈስ ቅዱስ ጥሪዎች ትኩረት መስጠት አዳዲስ ጥያቄዎችን ሲያጋጥሙን የሚያስፈልገንን የረኝነት ፈጠራ ችሎታ ሊያነቃቃ ይችላል ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል። ጌታ እርስ በርስ የመደማመጥ ነጻነትን፣ በሕዝቡ መካከል የሚሰራውን ሥራ የመለየት ጥበብን፣ እርሱ ወደሚመራን አቅጣጫ የመከተል ድፍረትን ይስጠን። በዚህም ወንጌል በዓለም ዙሪያ ላሉ ቤተሰቦች በየቀኑ ይበልጥ የተሟላ የምሥራች ይሁንላቸው ዘንድ ምኞቴ ነው ካሉ በኋላ ርዕሰ ሊቃነ ጳጳሳቱ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ወጣቶችን በመንፈሳዊ አስተምህሮ ለማነጽና የካቶሊክ ቤተክርስቲያንን አስተምህሮን በተሻለ ሁኔታ እንዲረዱ ለመርዳት እንደ አውሮፓውያን አቆጣጠር በ2011 ዓ ም ዩካት በሚል ርዕስ አንድ መጽሐፍ በሮም ከተማ ታትሞ መውጣቱ የሚታወስ ሲሆን የዚህ መጽሐፍ ሁለተኛ እትም ሰሞኑን ይፋ መደረጉ ታውቋል። ሰሞኑን ይፋ የተደረገው የዩካት ሁለተኛ እትም ወጣቶች የካቶሊክ ቤተክርስቲያንን ትምህርት ሃይማኖት ወይም ካቴኪዝም በተሻለ ሁኔታ እንዲረዱ ለመርዳት የተዘጋጀ መሆኑ የተነገረ ሲሆን የጋብቻ መመሪያ ለወጣቶች ተብሎ በመጽሐፉ አዘጋጅ የተገለጸው ይህ እትም ወጣቶች በጋብቻ ዙሪያ ያላቸውን ግንዛቤ በእጅጉ እንደሚያሻሽል ተገልጿል። እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ወጣቶች የካቶሊክ ቤተክርስቲያን መንፈሳዊ አስተምሮን በተሻለ ሁኔታ እንዲረዱ ለመርዳት በሚል ለመጀመሪያ ጊዜ ለህትመት የበቃው የዚህ መጽሐፍ ሁለተኛ እትም ከ15 ዓመታት በኋላ ዩካት ፍቅር ለዘላለም በሚል ርዕስ መታተሙ የተነገረ ሲሆን ይህ ጽሑፍ የተዘጋጀው በተለይ ስለ ጋብቻ ሚስጥር ለሚያስቡ ወይም በቀላሉ በፍቅር ጉዳይ ላይ በካቶሊክ እምነት ብርሃን የተሻለ ግንዛቤ ለማግኘት ለሚፈልጉ ሰዎች መሆኑና ወደ ጋብቻ የሚያመራውን የፍቅር ግንኙነት እያንዳንዱ ምዕራፍ በተመለከተ ግንዛቤ እንደሚሰጥም ተመላክቷል። መስከረም 26 ቀን 2019 ዓ.ም በሮም የዩካት ፋውንዴሽን የካት ፋቅር ለዘላለም የተሰኘውን ይህንን መጽሐፍ ለማስተዋወቅ በአሰናዳው ዝግጅት ላይ በርካታ እንግዶች የተገኙ ሲሆን ከእነዚህም መካከል ድጋፍ ለሚያስፈልጋቸው አብያተ ክርስቲያናት እርዳታ የሚያደርገው ኤድ ቱ ዘ ቸርች ኢኒድ የተሰኘው ተቋም ዋና ዳይሬክተር ረጂና ሊንች፣ የመጽሐፉ የስፓኒሽ አካባቢያዊ ቡድንና የምክክር ሂደቱን የመሩት ቬሮኒካ ካትዝ፣ የዩካት ፈጣሪና የዩካት መጽሐፍ ፕሮጀክት እንዲሁም የአርቶስ ሥራ አስተባባሪ የሆኑት በርናንድ ሜውዘር እንዲሁም አግኔሽየስ ፕሬስ የተሰኘ የሚዲያ ተቋም መስራችና ከጅምሩ ጀምሮ መጽሐፉ ለህትመት እንዲበቃ ትልቅ አስተዋጽኦ ያደረጉት አባ ጆዜፍ ፌዚዮ ይገኙበታል። የቅድስት መንበር የእምነት አስተምሮ ጉዳዮች ጽህፈት ቤት ዋና ጸሐፊና የኤድ ቱ ዘ ቸርች ኢኒድ የበላይ ተቆጣጣሪ ቦርድ አባል የሆኑት ሊቀ ጳጳስ ጆን ዮሴፍ ኬኔዲ የማስተዋወቂያ ዝግጅቱን ከመቀላቀላቸው በፊት በሮም በሚገኘው የሳን ሎሬንዞ ማዕከል የመሥዋዕት ቅዳሴ ስነስርዓትን የመሩ ሲሆን ሊቀ ጳጳሱ መጽሐፉን አስመልክተው ባደረጉት ንግግር ዩካት ላቭ ፎሬቨር የተሰኘው መጽሐፍ ወጣቶች በእምነት ጉዟቸው ላይ እንዲሁም ብዙ ጠቃሚ የህይወት ውሳኔዎችን እንዲወስኑ ለመምራት የሚያግዝ ፍኖተ ካርታ ሲሉ ገልጸውታል። ቤተ ክርስቲያን በአሁኑ ወቅት ወጣቶች ለመስማት ዝግጁ እንደሆኑና ለካቶሊክ እምነት ፍላጎት እንዳላቸው መገንዘብ እንዳለባት የጠቆሙት ሊቀ ጳጳሱም ዩካት በዚህ ረገድ ትልቅ ሚና ሊጫወት እንደሚችል ገልጸው ቤተ ክርስቲያን ወጣቶች ምኞቶቻቸውን እንዲያፍኑ ወይም እንዲቀብሩ እንደማትነግራቸው ለሁሉም በማስታወስ ይልቁንም ቤተ ክርስቲያን የምትለው ነገር ቢኖር የመውደድ ፍላጎታችሁን እውነተኛና ትክክለኛ ነገር መሆኑን ከእግዚአብሔር የሚመጣ መሆኑን እና እግዚአብሔር ይህንን ፍላጎት በራሱ እቅድ መሰረት እንድትፈጽሙ ይፈልጋል ብለዋል። ሊቀ ጳጳስ ኬኔዲ በመጨረሻም ወጣት ካቶሊካውያን አስቸጋሪ የተባሉትን ጨምሮም ጥያቄዎቻቸውን ለማቅረብ ይህንን መጽሐፍ እንዲጠቀሙ ያበረታቱ ሲሆን ምክንያቱም እነዚህ ጥያቄዎች በማንበብና በማጥናት የህይወትን መልሶች እንዲሁም ከሁሉም በላይ አስፈላጊ የሆነውን እውነት እንደሚያገኙና ለፍቅር እንደተፈጠሩም አስረድተዋል። የመጽሐፉ አዘጋጅ በርናርድ ሜዩዘር ከዝግጅቱ በፊት ከቫቲካን የዜና አገልግሎት ጋር በነበራቸው ቆይታ ሰዎች ቀጣዩስ ምንድነው ይያሉ ይጠይቁ ስለነበር የመጀመሪያው ዩካት እንደ አውሮፓያን አቆጣጠር በ2011 ዓመተ ምህረት ከታተመ ብዙም ሳይቆይ የዚህ ሁለተኛ መጽሐፍ ስራ መጀመሩን አስረድተው ሰዎች ከሰጧቸው በጣም አስፈላጊ ምክሮች መካከል አንዱ ስለ ፍቅርና ስለ ወሲባዊነት አንድ ነገር ማድረግ እንደሚገባና ይህ እጅግ አስፈላጊ ነገር እንደሆነም አጋርተዋል። ከዚህ ጋር ተያይዞ የዩካት ፋውንዴሽን በዚህ ሁለተኛ መጽሐፍ ላይ መስራት መጀመሩን ሆኖም የመጽሐፉ አዘጋጅ ስለ ጾታዊ ስነ ምግባር፣ ስለ ጾታዊ ርዕዮተ ዓለምና ተመሳሳይ ጉዳዮች በዓለም አቀፍ ደረጃ የተለያዩ አመለካከቶች እንዴት መያዝ እንደሚገባ በተመለከተ በርካታ ጥያቄዎች እንዳጋጠማቸውም ተናግረዋል። አዲሱን መጽሐፍ ለማዘጋጀት የተደረገው ጥረት እንደገና እንዲቀጥል ያደረገው በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰጠው ግፊት እንደነበር የገለጹት ሜውዘር አርጀንቲናዊው ርዕሰ ሊቃነ ጳጳሳት ለጋብቻ የሚሆን የዝግጅት ትምህርት በአስቸኳይ እንደሚያስፈልግ መናገራቸውን አስታውሰው ይህ በመሆኑ ምክንያት ፕሮጀክቱን ለሁለተኛ ጊዜ መጀመራቸውን አብራርተዋል። እንደ አውሮፓያን አቆጣጠር በ2016 ዓመተ ምህረት የዩካት ቡድን በመላው ዓለም ከሚገኙ ከ30 በላይ ሀገራት ጥያቄዎችን ማሰባሰብ እንደጀመረ የተገለጸ ሲሆን ይህንን ተከትሎ የመጽሐፉ አዘጋጅ ከጥንዶች፣ ከነጠላ ግለሰቦች፣ ከስነ ልቦና ባለሙያዎች፣ ከካህናትና ከሐዋርያዊ አገልጋዮች እንዲሁም ከስነ መለኮት ምሁራን የሚመጡ እጅግ በርካታ ጥያቄዎችና ምስክርነቶች ይደርሱት እንደነበረም ተገልጿል። ከእነዚህ ምላሾች በመነሳት ዩካት ፍቅር ለዘላለም የተሰኘው መጽሐፍ በዛሬው ዓለም ውስጥ ወጣቶች ስላሏቸው ስጋቶችና ጥያቄዎች ምላሽ እንደሚሰጥ የታመነበት ሲሆን መጽሐፉ ስለ ፍቅር በቤተ ክርስቲያን ላይ የተመሰረተ ለመረዳት ቀላልና ተግባራዊ የሆነ አመለካከትን ያቀርባል ተብሏል። አሁን ያለው ትልቁ ችግር ሰዎች ፍቅር ማለት ስሜቶቹ ጠንካራስ ከሆኑ ድረስ የሚቆይ የስሜት አይነት ብቻ እንደሆነ የሚለውን የተሳሳተ ወይም በሰፊው የተለመደ አስተሳሰብ ለመቀበል መፍቀዳቸው ነው ያሉት ሜውዘር ነገር ግን ይህ ክርስቲያናዊ የፍቅር ጽንሰ ሐሳብ አይደለም በማለት በአጽንኦት ገልጸዋል። ሜውዘር በመጨረሻም ይህ መጽሐፍ እንደ አንድ የሃይማኖት ትምህርት መመሪያ የሚቆጠር ሆኖ ይበልጥ ነጻ በሆነ አቀራረብ የተዘጋጀ መሆኑን አመላክተው ለወጣቶች የተዘጋጀ የጋብቻ መመሪያ መጽሐፍ እንደሆነ የገለጹ ሲሆን ይህ ስራ በታላቅ ግንብ ውስጥ ያለች ትንሽ ድንጋይ አይነት መሆኑን ጠቅሰው በዚህ ዓለም መለወጥ አንችልም ነገር ግን ሰዎችን ወደዚያ ተስማሚና ፍጹም የሆነ ደረጃ እንዲደርሱ መጋበዝ እንችላለን በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የአርብ የመስከረም 29 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮስ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ሆነው መብራቱ ለጊዮርጊስ ከባልደረባይ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው ፍቅር በቤተሰብ ውስጥ በሚል ርዕስ በ2000 ዓመተ ምህረት ለጳጳሳት ለካህናትና ለዲያቆናት እንዲሁም ለመነኮሳት ለክርስቲያን ባለትዳሮችና ለምእመናን በሙሉ ይፋ ያደረጉት የድኅረ ሲኖዶስ ሐዋርያዊ ምክረ ሐሳብ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው የድኅረ ሲኖዶስ ማኅበራዊ ምክረ ሐሳብ ይፋ የሆነበትን 10ኛ ዓመት አስመልክተው በመስከረም 27 2019 ዓ ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ውስጥ እየተካሄደ በሚገኘው ስብሰባ ይህንን የቀድሞ የርዕሰ ሊቃነ ጳጳሳት ፍራንቺስኮን ሐዋርያዊ ምክረ ሐሳብ አስመልክተው ባደረጉት ንግግር ሐዋርያዊ መልእክቱ ይፋ ከሆነበት ጊዜ አንስቶ ባሉት 10 ዓመታት ውስጥ በአጥቢያ አብያተ ክርስቲያናት የታዩትን ክስተቶችና ተሞክሮች እንዲያካፍሉ ከመላው ዓለም የተውጣጡ ጳጳሳትን ያበረታታሉ። እንዲሁም ዛሬ ቤተሰቦች የሚያጋጥሟቸውን ጥያቄዎችና ተግዳሮቶች በድፍረት እንዲጋፈጡ አሳስበዋል። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቤተሰብ ውስጥ ሊኖር ስለሚገባው ፍቅር በሚገልጸው በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ ከታተመ ከ10 ዓመታት በኋላ ቤተ ክርስቲያኒቱ ዛሬ በሚያጋጥሟቸው ችግሮችና ደካማ ጉድለቶች ቤተሰቦችን ለማጀብ ቃሏን እንድታድስ ከዚህ ሰነድ የተገኘውን ፍሬ ሐሳብ ለማካፈል ጊዜው አሁን ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጥቅምት 27 2019 ዓ.ም መናገራቸው ተገልጿል። ካቢያተ ክርስቲያናቹ በመትመጡበት ጊዜ ታሪኮችን እና ከተለያዩ የባህል አውዶች በእነዚህ 10 አመታት ውስጥ ያለው የጋራ ትርክት ቀስ በቀስ መልክ ሊይዝ እንደሚችል ተስፋ አድርጋለሁ። ይህም በደስታና በተስፋ የተሞላ ነው። ይህም የሚቀሩትን ፈተናዎችና ችግሮች በቅንነት እንድንጋፈጥ ያስችለናል ሲሉ ለስብሰባው የመክፈቻ ንግግር ቅዱስነታቸው አድርገዋል። እንደ አውሮፓውያኑ የቀን አቆጣጠር መጋቢት 19 ቀን 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ 10ኛ ዓመት በዓልን ምክንያት በማድረግ ከምስራቃዊ አብያተ ክርስቲያናት መሪዎችና ከጳጳሳት ጉባኤ ፕሬዝደንቶች ጋር በቫቲካን ተወያይተዋል። ዝግጅቱ የተካሄደ የሚገኘው በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ ሲሆን ከመስከረም 27 እስከ ጥቅምት 4 2019 ዓ.ም ድረስ እንደሚቀጥል ተገልጿል። የምልዓተ ጉባኤው የቡድን ሥራ የጸሎት ጊዜ እና ሌሎች ዝግጅቶችን ያካትታል። ዝግጅቱ የሚጠናቀቀው በሊቀ ጳጳስ ሊዮ 14ኛ በሚመሩት መስዋዕተ ቅዳሴ ሥነ ሥርዓት ሲሆን በእነዚህ ቀናት ስለታየው ማጠቃለያም ዘገባ ይቀርባል። ርዕሰ ሊቃነ ጳጳሳት ሊዮ ቀደምት መሪዎችና ቤተ ክርስቲያን በቤተሰብና በጋብቻ አስፈላጊነት ላይ በማተኮር በሁለተኛው የቫቲካን ጉባኤ በተጠቀሰው መንገድ ላይ ቀጥለዋል ብለዋል። የሁለተኛው የቫቲካን ጉባኤ አባቶች የጋብቻና የቤተሰብ ክብር በላቲን ቋንቋ Gaudium et Spes በአማርኛው ፍቅርና ተስፋ በተሰኘው ሐዋርያዊ ሕገ ቀኖና ውስጥ በዘመናዊ ዓለም ያለውን ቤተክርስቲያን ላይ ሲያስተነትኑ የቤተሰብ ሕይወት በሰዎች መካከል ሰላምን የማስፈን ሥራን ጨምሮ በዘመናችን ላሉ ታላላቅ የባህል ኢኮኖሚያዊ ማህበራዊና ፖለቲካዊ ጥያቄዎች የመግባት ልዩ እድል የሚሰጥ መሆኑን ተገንዘበዋል ብለዋል። የነዚህ ጥያቄዎች እርስ በርስ መደጋገፍ ዛሬ ይበልጥ ግልጽ ሆኗል ሲሉም አክለው ገልጸዋል። ቤተሰብ ቁልፍ ነገር ሆኖ ሲቀጥል አከባቢያዊና ዓለም አቀፋዊ አንድ ላይ የሚያገናኝ በክርስቶስ ውስጥ ሁለንተናው ወንድማማችነትን ፍለጋ በመምራት በስብሰባው ላይ የተሰበሰቡት ትልቅ አላፊነት እንዳለባቸው ጳጳሱ አስረድተዋል። ቤተክርስቲያኗ በቤተሰባዊና በጋብቻ ዙሪያ በተራመደችበት በዚህ መንገድ አሞሪስ ላይቲሲያ ጠቃሚ መድረክ አሳይቷል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ገልጸዋል። በዚህ ሰነድ ምክንያት ባለፉት 10 ዓመታት በአጥቢያ አብያተ ክርስቲያናት ውስጥ የተነሱት ታሪኮች፣ ፍሬዎችና ጥያቄዎች የተሰበሰቡ ሁሉ እንዲካፈሉ አሳስበዋል። ለዚህ ስብሰባ እንደ አውሮፓውያኑ የቀን አቆጣጠር በመጋቢት 19 2026 ዓ.ም ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ በርግጥ ቤተ ክርስቲያን የምድር ጨው ልትሆን የምትችልባቸው ቦታዎችና ሁኔታዎች እንዳሉ በመመናንና በተለይም ደግሞ በቤተሰብ በኩል እንደሆነ መግለጻቸው ይታወሳል። አሞሪስ ላይቲሲያ ይህንን ጥሪና ኃላፊነት በቁም ነገር እንድንወስድ ይጋብዘናል ሲሉ አጥብቀው የተናገሩ ሲሆን ቤተሰቦች ራሳቸው በቤተ ክርስቲያኗ ተልእኮ ውስጥ በተለመደው ሕይወታቸው መዋቅር ውስጥ ይሳተፋሉ። በፍቅርና በታማኝነት በእንክብካቤና በይቅርታ በልጆች ትምህርት እምነትን ለማስተላለፍ በሚያደርጉት ጥረት ለአረጋውያንና ለአቅመ ደካሞች ማህበረሰቦቻቸውንና ማህበረሰቡን በሚያገለግሉባቸው ብዙ መንገዶች በእነዚህ ሁሉ መንገዶች ቤተሰቦች ስለ ወንጌል ይመሰክራሉ እናም ለቤተ ክርስቲያን ሕይወትና ተልእኮ አስተዋጽኦ ያደርጋሉ ሲሉ ቅዱስነታቸው አጽንኦት ሰጥተው መናገራቸው ተገልጿል። በመንፈስ ቅዱስ መሪነት የሆነውን ነገር በትኩረት መመልከታችን ክርስቶስ በእነዚህ ዓመታት ውስጥ ቤተ ክርስቲያኑን ሲያስተምር የኖረውን ነገር በጥልቀት እንድንገነዘብ ይረዳናል ሲሉ ርዕሰ ሊቃነ ጳጳሳቱ አሳስበዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ እንደ መጋቢዎች የተሰበሰቡ ሰዎች የእግዚአብሔርን ለትዳርና ለቤተሰብ ያለውን እቅድ ውበትና ለፍቅርና ርኅራዬ ጥሪውን የማወጅ ኃላፊነት አለባቸው ሲሉ አስምረውበታል። ይህ ማለት ሰዎችን በሕይወታቸው ማጀብ ብቻ ሳይሆን ማዳመጥም ጭምር እንደሆነ አስረድተዋል። የእግዚአብሔር ሕዝብ ጥበብ በሁሉም ቤተሰቦች ውስጥ በችግር በብቸኝነትና አንዳንዴም ውድቀት የሚታይባቸውን ሁኔታዎች ጨምሮ ሁሉንም ቤተሰቦች በሚያበራው የጋራ እምነት ወደ እኛ ይደርሳል ሲሉ የተናገሩት ቅዱስነታቸው ከቤተሰብ ብዙ መማር እንደሚቻልም ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በድፍረት ልንጋፈጣቸው ይገባል በሚሉ በርካታ ጥያቄዎች ላይ አስተንትኖ አድርገዋል። ለምሳሌ በጾታና በቅርበት በሚኖሩበት መንገድና በክርስቲያናዊ የጋብቻ ራይ መካከል ያለው ርቀት ላይ ንግግር ያደረጉ ሲሆን ወጣቶች ፍቅርን ታማኝነትንና ንብረትን መመኘታቸውን ቀጥለዋል። ነገር ግን ብዙዎች እንደዚህ አይነት የፍቅር ራይ በራሳቸው ሕይወት ውስጥ እንዴት ሊቀረጽ እንደሚችል ለመቀበል ወይም የእድሜ ልክ ቁርጠኝነት የሚፈልጉትን ለመድረስ ቅድመ ሁኔታ ነው ብለው ማመን ይከብዳቸዋል ሲሉ ጳጳሱ አስረድተዋል። የኢኮኖሚ አለመረጋጋት፣ ፍልሰት፣ ብጥብጥ፣ ብቸኝነትና ሌሎች የስሜት ተጋላጭነት አይነቶች ሰዎች የሚያደርጉትን ምርጫ እንዲሁም ለወደፊቱ ኑሯቸው ሊያሳስቧቸው የሚችሏቸውን አማራጮች ይቀርጻሉ ያሉት ቅዱስነታቸው በዚህ ረገድ ሊታዩና ሊመለሱ የሚገባቸውን ተከታታይ ጥያቄዎችን አቅርበዋል። ለምሳሌ ሰዎች ከነዚህ ባህላዊ ለውጦች በስተጀርባ በእርግጥ ምን እየፈለጉ ነው? ደስታቸውና ተስፋቸው እንዲሁም አዘናቸውና ጭንቀታቸው ምን ያሳያሉ? ወይም የሐዋርያዊ እረኝነት አገልግሎት ቋንቋችንና ተግባራችን የትኛው ላይ መንገድ በመክፈት ረገድ ውጤታማ ናቸው? የትኛው ላይስ የሰዎችን ልብ በመንካት ወይም መልካም ለማድረግ በሚያደርጉት ጥረት መደገፍ ረገድ ይታወቃሉ ወይ? ሲሉ ቅዱስነታቸው ጥያቄ አንስተዋል። ርዕሰ ሊቃነ ጳጳሳቱ ትኩረት ሊደረግበት የሚገባ ጠቃሚ ጉዳይ ተጋላጭነት መሆኑን ጠቁመዋል። ምክንያቱም ይህ ጉዳይ የሰዎችን ሕይወት እንዲሁም ከእግዚአብሔርና ከቤተሰባችን ጋር ያላቸውን ግንኙነት በከፍተኛ ሁኔታ ስለሚቀርጽ ነው ያሉ ሲሆን የተጋላጭነት ተሞክሮ ሕይወት ከተጠበቀው ወይም ከተመኘነው ነገር ጋር በማይጣጣምበት ጊዜ እርስ በርስ መተሳሰር እንችላለን ወይ? እንዲሁም ውስንነቶች፣ ቁስሎችና ግልጽ ውድቀቶች በሚታዩባቸው ሁኔታዎች እንኳን የእግዚአብሔርን ጸጋ ሥራ መለየት እንችላለን ወይ? የሚል ጥያቄዎችን ያስነሳል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ተጋላጭነት ለሰው ልጅ ተፈጥሮ ሆነ ለቤተ ክርስቲያን ሕይወት የተለመደ በመሆኑ ቤተሰቦች ለሁሉም ሰው ሊያስተምሩ የሚችሉት ነገር እንዳለ አስገንዝበዋል። የእግዚአብሔርን ፍቃድ ለመፈጸም ጸጋ፣ ይቅርታና አዲስ ጅምር ያስፈልገናል። እንዲሁም ታማኝነት ራሱ የምንቀበለው ጸጋና ብዙውን ጊዜ በፈተናዎች ውስጥ ያለፈ ቀስ በቀስ የሚታደስ መንገድ መሆኑን እንማራለን ብለዋል። በዚህ ረገድ ቤተ ክርስቲያን እርስ በርስ ለመደጋገፍ እንድንችል ልታሰላስልባቸው የሚገቡ ሌሎች ተከታታይ ጥያቄዎችን አንስተዋል። ታዲያ ሰዎች እጅግ በተጋለጡበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ? ማህበረሰባችን አሁንም ቢሆን ቦታ፣ ኃላፊነትና የሚያበረክቱ ስጦታ እንዳላቸው እንዲረዱ ይረዷቸዋልን? የምናውጃት እውነት በረኝነት አገልግሎታችን ትዕግስት፣ ቅርበትና ምሕረት አማካኝነት ሊታይ ይችላልን? ስለ ቤተሰብ የሚነገረውን የወንጌል ትምህርት ሙሉነት ለነሱ እንዴት ማወጅ እንችላለን? እርስ በርስና በመንፈስ ቅዱስ ማዳመጥ እንዴት ልንማር እንችላለን የሚሉትን ጥያቄዎች ቅዱስነታቸው አንስተዋል። ርዕሰ ሊቃነ ጳጳሳቱ ተሳታፊዎች ለእነዚህ ጥያቄዎች ሙሉ ትኩረት እንዲሰጡ ጥሪ አቅርበዋል። ይህም የሚሆነው የክርስቶስ የማዳን ጸጋ ዛሬ ለቤተሰባችን በተለይም በድክመታቸውና በጽናታቸው በተስፋቸውና በተስፋ መቁረጣቸው እንዲሁም በአንድነት የመኖር ናፍቆታቸውንና የሕይወትን ትርጉም በመፈለግ ሂደት ውስጥ እንዴት ሊደረስላቸው እንደሚችል ለመርዳት ሲባል ፈታኝ በሆኑ ሁኔታዎችም ውስጥ እንኳን መንፈስ ቅዱስ እንዲያዳምጡ በማድረግ ልናግዛቸው ይገባል ብለዋል። በዚህ መንገድ ቤተ ክርስቲያን ወንጌልን የምታበስርባቸው አዳዲስ መንገዶችን ማግኘት እንደምትችል ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን እንዲሁም የተለያዩ ሁኔታዎች ለመላው ቤተ ክርስቲያን ጥልቅ ግንዛቤን ለማግኘት ወይም ለማስተዋል እንደ ስጦታ ሊሆኑ እንደሚችሉ ጠቁመዋል። በተጨማሪም በእነዚህ ቀናት ውስጥ ጥንቃቄና ምስጢራዊነት እንዲጠበቅ ጠይቀዋል። እርስ በርስ መደማመጥ የሰማነውን ነገር በውስጣችን እንዲያስተጋባ መፍቀድና ለመንፈስ ቅዱስ ጥሪዎች ትኩረት መስጠት አዳዲስ ጥያቄዎችን ሲያጋጥሙን የሚያስፈልገንን የእረኝነት ፈጠራ ችሎታ ሊያነቃቃ ይችላል ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል። ጌታ እርስ በርስ የመደማመጥ ነጻነትን፣ በሕዝቡ መካከል የሚሠራውን ሥራ የመለየት ጥበብን፣ እርሱ ወደ ሚመራን አቅጣጫ የመከተል ድፍረትን ይስጠን። በዚህም ወንጌል በዓለም ዙሪያ ላሉ ቤተሰቦች በየቀኑ ይበልጥ የተሟላ የምሥራች ይሁንላቸው ዘንድ ምኞቴ ነው ካሉ በኋላ ርዕሰ ሊቃነ ጳጳሳቱ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ወጣቶችን በመንፈሳዊ አስተምህሮ ለማነጽና የካቶሊክ ቤተ ክርስቲያንን አስተምህሮን በተሻለ ሁኔታ እንዲረዱ ለመርዳት እንደ አውሮፓውያን አቆጣጠር በ2011 ዓ ም ዩካት በሚል ርዕስ አንድ መጽሐፍ በሮም ከተማ ታትሞ መውጣቱ የሚታወስ ሲሆን የዚህ መጽሐፍ ሁለተኛ እትም ሰሞኑን ይፋ መደረጉ ታውቋል። ሰሞኑን ይፋ የተደረገው የዩካት ሁለተኛ እትም ወጣቶች የካቶሊክ ቤተ ክርስቲያንን ትምህርት ሃይማኖት ወይም ካቴኪዝም በተሻለ ሁኔታ እንዲረዱ ለመርዳት የተዘጋጀ መሆኑ የተነገረ ሲሆን የጋብቻ መመሪያ ለወጣቶች ተብሎ በመጽሐፉ አዘጋጅ የተገለጸው ይህ እትም ወጣቶች በጋብቻ ዙሪያ ያላቸውን ግንዛቤ በእጅጉ እንደሚያሻሽል ተገልጿል። እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ወጣቶች የካቶሊክ ቤተ ክርስቲያን መንፈሳዊ አስተምሮን በተሻለ ሁኔታ እንዲረዱ ለመርዳት በሚል ለመጀመሪያ ጊዜ ለህትመት የበቃው የዚህ መጽሐፍ ሁለተኛ እትም ከ15 ዓመታት በኋላ ዩካት ፍቅር ለዘላለም በሚል ርዕስ መታተሙ የተነገረ ሲሆን ይህ ጽሑፍ የተዘጋጀው በተለይ ስለ ጋብቻ ሚስጥር ለሚያስቡ ወይም በቀላሉ በፍቅር ጉዳይ ላይ በካቶሊክ እምነት ብርሃን የተሻለ ግንዛቤ ለማግኘት ለሚፈልጉ ሰዎች መሆኑና ወደ ጋብቻ የሚያመራውን የፍቅር ግንኙነት እያንዳንዱ ምዕራፍ በተመለከተ ግንዛቤ እንደሚሰጥም ተመላክቷል። መስከረም 26 ቀን 2019 ዓ.ም በሮም የዩካት ፋውንዴሽን የካት ፋቅር ለዘላለም የተሰኘውን ይህንን መጽሐፍ ለማስተዋወቅ ባሰናዳው ዝግጅት ላይ በርካታ እንግዶች የተገኙ ሲሆን ከእነዚህም መካከል ድጋፍ ለሚያስፈልጋቸው አብያተ ክርስቲያናት እርዳታ የሚያደርገው ኤድ ቱ ዘ ቸርች ኢን ኒድ የተሰኘው ተቋም ዋና ዳይሬክተር ረጂና ሊንች፣ የመጽሐፉ የስፓኒሽ አካባቢያዊ ቡድንና የምክክር ሂደቱን የመሩት ቬሮኒካ ካትዝ፣ የዩካት ፈጣሪና የዩካት መጽሐፍ ፕሮጀክት እንዲሁም የአርቶስ ሥራ አስተባባሪ የሆኑት በርናንድ ሜውዘር እንዲሁም አግኔሽየስ ፕሬስ የተሰኘ የሚዲያ ተቋም መስራችና ከጅምሩ ጀምሮ መጽሐፉ ለህትመት እንዲበቃ ትልቅ አስተዋጽኦ ያደረጉት አባ ጆዜፍ ፌዚዮ ይገኙበታል። የቅድስት መንበር የእምነት አስተምሮ ጉዳዮች ጽህፈት ቤት ዋና ጸሐፊና የኤድ ቱ ዘ ቸርች ኢኒድ የበላይ ተቆጣጣሪ ቦርድ አባል የሆኑት ሊቀ ጳጳስ ጆን ዮሴፍ ኬኔዲ የማስተዋወቂያ ዝግጅቱን ከመቀላቀላቸው በፊት በሮም በሚገኘው የሳን ሎሬንዞ ማዕከል የመስዋዕት ቅዳሴ ስነስርዓትን የመሩ ሲሆን ሊቀ ጳጳሱ መጽሐፉን አስመልክተው ባደረጉት ንግግር ዩካት ላቭ ፎሬቨር የተሰኘው መጽሐፍ ወጣቶች በእምነት ጉዟቸው ላይ እንዲሁም በዙ ጠቃሚ የህይወት ውሳኔዎችን እንዲወስኑ ለመምራት የሚያግዝ ፍኖተ ካርታ ሲሉ ገልጸውታል። ቤተክርስቲያን በአሁኑ ወቅት ወጣቶች ለመስማት ዝግጁ እንደሆኑና ለካቶሊክ እምነት ፍላጎት እንዳላቸው መገንዘብ እንዳለባት የጠቆሙት ሊቀ ጳጳሱም ዩካት በዚህ ረገድ ትልቅ ሚና ሊጫወት እንደሚችል ገልጸው ቤተክርስቲያን ወጣቶች ምኞቶቻቸውን እንዲያፍኑ ወይም እንዲቀብሩ እንደማትነግራቸው ለሁሉም በማስተዋወስ የልቆንም ቤተክርስቲያን የምትለው ነገር ቢኖር የሞደድ ፍላጎታችን ወርተኛና ትክክለኛ ነገር መሆኑን ከእግዚአብሔር የሚመጣ መሆኑንና እግዚአብሔር ይህንን ፍላጎት በራሱ ፍቅር እቅድ መሰረት እንድትፈጽሙ ይፈልጋል ብለዋል። ሊቀ ጳጳስ ኬነዲ በመጨረሻም ወጣት ካቶሊካውያን አስቸጋሪ የተባሉትን ጨምሮ ጥያቄዎቻቸውን ለማቅረብ ይህንን መጽሐፍ እንዲጠቀሙ ያበረታቱ ሲሆን ምክንያቱም እነዚህ ጥያቄዎች በማንበብና በማጥናት የህይወትን መልሶች እንዲሁም ከሁሉም በላይ አስፈላጊ የሆነውን እውነት እንደሚያገኙና ለፍቅር እንደተፈጠሩም አስረድተዋል። የመጽሐፉ አዘጋጅ በርናርድ ሜዩዘር ከዝግጅቱ በፊት ከቫቲካን የዜና አገልግሎት ጋር በነበራቸው ቆይታ ሰዎች ቀጣዩስ ምንድን ነው እያሉ ይጠይቁ ስለነበር የመጀመሪያው ዩካት እንደ አውሮፓውያን አቆጣጠር በ2011 ዓ ም ከታተመ ብዙም ሳይቆይ የዚህ ሁለተኛ መጽሐፍ ስራ መጀመሩን አስረድተው ሰዎች ከሰጧቸው በጣም አስፈላጊ ምክሮች መካከል አንዱ ስለ ፍቅርና ስለ ወሲባዊነት አንድ ነገር ማድረግ እንደሚገባና ይህ እጅግ አስፈላጊ ነገር እንደሆነም አጋርተዋል። ከዚህ ጋር ተያይዞ የዩካት ፋውንዴሽን በዚህ ሁለተኛ መጽሐፍ ላይ መስራት መጀመሩን ሆኖም የመጽሐፉ አዘጋጅ ስለ ጾታዊ ስነ ምግባር፣ ስለ ጾታዊ ርዕዮተ ዓለምና ተመሳሳይ ጉዳዮች በዓለም አቀፍ ደረጃ የተለያዩ አመለካከቶች እንዴት መያዝ እንደሚገባ በተመለከተ በርካታ ጥያቄዎች እንዳጋጠሟቸውም ተናግረዋል። አዲሱን መጽሐፍ ለማዘጋጀት የተደረገው ጥረት እንደገና እንዲቀጥል ያደረገው በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰጠው ግፊት እንደነበር የገለጹት ሜውዘር አርጀንቲናዊው ርዕሰ ሊቃነ ጳጳሳት ለጋብቻ የሚሆን የዝግጅት ትምህርት በአስቸኳይ እንደሚያስፈልግ መናገራቸውን አስታውሰው ይህ በመሆኑ ምክንያት ፕሮጀክቱን ለሁለተኛ ጊዜ መጀመራቸውን አብራርተዋል። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት የዩካት ቡድን በመላው ዓለም ከሚገኙ ከ30 በላይ ሀገራት ጥያቄዎችን ማሰባሰብ እንደጀመረ የተገለጸ ሲሆን ይህንን ተከትሎ የመጽሐፉ አዘጋጅ ከጥንዶች፣ ከነጠላ ግለሰቦች፣ ከስነ ልቦና ባለሙያዎች፣ ከካህናትና ከሐዋርያዊ አገልጋዮች እንዲሁም ከስነ መለኮት ምሁራን የሚመጡ እጅግ በርካታ ጥያቄዎችና ምስክርነቶች ይደርሱት እንደነበረም ተገልጿል። ከእነዚህ ምላሾች በመነሳት ዩካት ፍቅር ለዘላለም የተሰኘው መጽሐፍ በዛሬው ዓለም ውስጥ ወጣቶች ስላሏቸው ስጋቶችና ጥያቄዎች ምላሽ እንደሚሰጥ የታመነበት ሲሆን መጽሐፉ ስለ ፍቅር በቤተ ክርስቲያን ላይ የተመሰረተ ለመረዳት ቀላልና ተግባራዊ የሆነ አመለካከትን ያቀርባል ተብሏል። አሁን ያለው ትልቁ ችግር ሰዎች ፍቅር ማለት ስሜቶቹ ጠንካራስ ከሆኑ ድረስ የሚቆይ የስሜት አይነት ብቻ እንደሆነ የሚለውን የተሳሳተ ወይም በሰፊው የተለመደ አስተሳሰብ ለመቀበል መፍቀዳቸው ነው ያሉት ሜውዘር፣ ነገር ግን ይህ ክርስቲያናዊ የፍቅር ጽንሰ ሐሳብ አይደለም በማለት በአጽንኦት ገልጸዋል። ሜውዘር በመጨረሻም ይህ መጽሐፍ እንደ አንድ የሃይማኖት ትምህርት መመሪያ የሚቆጠር ሆኖ ይበልጥ ነጻ በሆነ አቀራረብ የተዘጋጀ መሆኑን አመላክተው ለወጣቶች የተዘጋጀ የጋብቻ መመሪያ መጽሐፍ እንደሆነ የገለጹ ሲሆን ይህ ሥራ በታላቅ ግንብ ውስጥ ያለች ትንሽ ድንጋይ አይነት መሆኑን ጠቅሰው በዚህ ዓለም መለወጥ አንችልም፣ ነገር ግን ሰዎችን ወደዚያ ተስማሚና ፍጹም የሆነ ደረጃ እንዲደርሱ መጋበዝ እንችላለን በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።